የሰጠኝ በሽታ ነው መድኃኒት የለውም አቃጠሉት አሉ ጀማ ፊላውን ካረባ ጓደኛ ነው የሚሻለውን አረ መሬ መሬ ደራን አልወደውም የሰጠ

ምጃርቤ ተቃጥሎ ጦለስ ቡልጋ ነው ብታሰር መጄን ብግርፍ ጎኔን ነው የመንጃር ነጭጤፍ የጌቶቹ መሳ የታገኘዋለሁ ቦድቅ ብነሳ የታገኘዋለሁ ቦድቅ ብነሳ